እኔ ለሱ እንላለው አስተፈራቴ ድምበም ነው ትኝ አሮደማ ያደነ መንያች ወሲያ ፈየ ሀው የታገኝ ነው ምናውኝ ነው መስለየኝ አናደው ትኝ ነው ያፋ